0: ከሰጠ ተሰጠንት ሰምስቶት ከጋስናብን ጁክስብን ደነስቶት ካንም ቦዲሪዚ ፕሮግራም ተማቶን ጋ ኢዚ ሸዘቦ ዘጁ ኹዳናር ሳማኒ ፈ
1: ደሰሰ ፓንቲስ ፕሮግራሚን ፒን ሸርባናቹ መዲሚካ ዲዋ ካሽዋኒ ካርኪሊን ከሰጠ ካሽዋኒ ዲሊ ከና ሂንዲና እንግሊዝኛ ኸበሩን ሪሊቤት ኤሪሊላ ዳንባዛት